0: ልጅ ኳስ ቁጥን አአና እንዲሽ ካርነር ለዲዮስ ለነሳች ልጅ ማክሊሩ ጭጮች ኡሽከረላ እሽሊ ፖፕሌሽ ሰከንድ ኪል ለሎክላክዋ አኢን
1: አጥቃቋ መኮንቆሎ ተናታቶ ኮሊ ሞይባ አባንታቲ ኮንቶሮላ ፓቋቲን ኡታኪራ ፍሊኳ